0: 13년 전 이사한 울란바토르 외곽의 집. 조 씨가 마음껏 뛰어놀 수 있는 놀이터를 만들어주고 싶었다. 아름답고 행복했던 추억을 뒤로 한 채 믿고 싶지 않던 이별의 시간이 다가오고 있다.
1: 아, 약간 몽골 군이 허우흣 하름스고 약간 뜨거울 허우흣도 인 흠몰 төрмгэж итгэдэг учраас нэг одоо төсөн дээлж штэ тэр хувцаа энэ дүнээр их баяртай бас хүлээж авдаг араас нь харамсдаггүй.
0: Юнхэрэл мэдэн монголинэгэ чугмун гот сам. Симжиа Банкарга 자신의 아이로 환생할 수 있다고 생각했다.